እዚ ድምፂ ሓርነት እዩ ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረደ እየ እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍንደ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣቱ ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዕና ከም እትኽእሉ ንሕብር

ግንጥልሽ ፖለቲካዊ አሰላልፋ ህግደፍ በጽሕፈት ዜና ሰልፍ ዲሞክራሲ በኤርትራ አይኮነንዶ አብዝንርከበሉ ዘለና መበል 21 ክፍለ ዘመን ቅድሚውን ማዕጾኻ ዓፂኻ ምንባር ኮነ ምዕባይ ከምዘይከኣል ፍሉጥ እዩ ነይሩ። እዚ ድማ ሃገራት ዝምድና ክምስርታ ሓደ ካብ መባእታዊ ግዴታአን ምዃኑ ዘመልክት እዩ። ዝምድና ምስመን ክበሃል እንከሎ ናይ ሃገርካ ልኡላውነትን ክብርን ናይ ህዝብኻ ሓድነት ረብሓን ሰላምን ከም መሰረታዊ መዐቀኒ ምውሳድ ናይ ውሕሉል ሓላፍነታውን መንግስትን ምምሕዳሩን መዐቀኒ እዩ። ናይ ሃገርካ ክብርን ናይ ህዝብኻ ረብሓን ምቕዳም ክበሃል እንከሎ ግና ናይቲ መዛምድትኻ መንግስትን ህዝብን ብማዕረትናትካ ክብርን ናይ ሓባር ተጠቃምነትን እውን ኣብ ግምት ዘእተወ እዩ። ምዝኾነት ሃገር ዝህልወና ዝምድና ሓባራዊ ረብሓ ንምዕዋት ዝዓለመ እዩ። ብፍላይ ምስ ጎረባብትና ሃገራት ዝህልወና ዝምድና ኣብ ሓባራዊ ዕብየትና ኣገዳሲ ግደ ክጻወት ስለ ዝኽእል ልኡላውነት ሕድሕድ ብምኽባር ኣብ ውሽጣዊ ጉዳያት ሕድሕድ ኢድ ብዘይምትእትታው ንሰላምን ቁጠባዊ ዕብየትን ብሓባር ክንሰርሕ ይግባእ ዝብል ፖሊሲ ሰልፍ ዲሞክራሲ ህዝቢ ኤርትራ ድማ ካብዚ እምነት እዚ ዝነቅል እዩ። ዝምድና ተረኽበ ኢልካ ዘሊልካ እተኣትዎ ዘይኮነ ጽጹይ ሕርያ መዛምድቲ ዘድልዮ እዩ። ኣብቲ ሕርያን መጽናዕትን ኣብ ግምት ዝኣትዉ ቅድሚ ዅሉ ረብሓ ሃገርን ህዝብን ኮይኑ ንጐርባብትን ከምቲ ናትካ ናይ ዕብየት መገዲ ዝኽተላን ሃገራት ቀዳምነት ምሃብ ኣብ ውሳነኻ ፍሉይ ግምት ዝውሃቦ እዩ። ህግደፍ ናይ ዝምድና መለክዒኡ ቅድሚ ዅሉ ኣብ ሥልጣን ዘቐጽሎ ሕርያ ምዃኑ ብተደጋጋሚ ብግብሪ ኣርእዩና እዩ። ህግደፍ ብሰንክዚ ኣብ ማዕርነትን ናይ ሓባር ተጠቀምነትን ዘየትከለ ናብ ኣነ ዝያዳ ኽጥቀም ዘድሃበ ዝምቡዕ ፖሊሲ ዝምድንኡ ብተደጋጋሚ ህዝብን ሃገርን ለኪሙ ኣብ ውግኣት ኣትዩ እዩ። ካልእ ኵሉ ገዲፍና ንናይ ክሳብ ሕጂ ዝምድና ህግደፍ ምስ ጐረቤትና ኢትዮጵያ እንተ ዳሰስና ነዚ ዘነጽር ኮይኑ ኢና ንረኽቦ። እቲ ቕድሚ ነጻነትና ኣብ መንጎ ኤርትራን ኢትዮጵያን ዝነበረ ዝምድና ናይ ገዛእን ተገዛእን እዩ። ህዝቢ ኤርትራ ካብቲ መግዛእቲ ነጻ ንምውፃእ ዘካየዶ ውግእ ከዓ ቅኑዕ ውግእ እዩ ነይሩ። እቲ ውግእ ኣብ መወዳእታ ብዓወት ህዝቢ ኤርትራ ናይ ምድምዳሙ ምስጢር ከዓ እቲ ቕንዕናኡ እዩ። ኣብ 1998 ክሳብ 2000 ኣብ መንጎ ኤርትራን ኢትዮጵያን ዝተኻየደ ብዙሓት ወገናት ንኣጀማምርኡ ኸይተረፈ ትርጉም ዘይነበሮ ዝበልዎ ውግእ ረብሓ ሃገርን ህዝብን ዝዘንግዐ ብምሒር ህርፋን ሥልጣን ዝተደረኸ እዩ ነይሩ። ካብ ቀንዲ ሕመቓቱ ዘይጽፉፍ ዘይግሉጽ ዘይተጸንዐን ረብሓ ህዝቢ ዘየማእከለን ውልቃዊ ዝና ናይ ምርካብ ዕዉር ስምዒት ዘዓብለሎን ምንባሩ ኣሉ ዝበሃል ኣይኮነን። ዝምድና ኤርትራን ኢትዮጵያን ድሕሪቲ ውግእ ን20 ዓመታት ኣብ ኩነታይ ሰላማይ ውግእ ሰንፈለል ክብል ድሕሪ ምጽንሑ ኣብ ኢትዮጵያ ብዝተረየ ምዕባሌ ናብ ሓድሽ ምዕራፍ ምስ ተሰጋገረ ብወገን ህግደፍ ናይ መልክዕ እንተ ዘይኮይኑ ካብ ተመክርኡ ዝተማህሮ ሓድሽ ኣተሓዛ ኣይነበሮን። ከምቲ ናይ ቀደም ዘይግሉጽ ረብሓ ህዝቢ ዘየማእከለ ውልቃዊ ህልኽን ምፍዳይ ሕነን ዝደረኾ እዩ ነይሩ። እቲ ካብ መጀመርቱኡ ዝተረየ ብኡውን ዝቐጸለ ማእከል ዝምድና ህግደፍን ብልጽግናን ንምድምሳስ ህዝባዊ ወያኔ ሓርነት ትግራይ እዩ ነይሩ። እዚ ብግምት ዝተበጽሐ መደምደምታ ዘይኮነ ኣቶ ኢሳያስ ኣፈወርቂ ጌና ምስ ዶክተር ኣብዪ ኣሕመድ ልኡኻት ምልእኣኽ ከይጀመሩ ኣብ መዓልቲ ሰማእታት 20 ሰነ 2018 ዝኣወጀ እዩ። እናዋዓለና ሓደረ ኸዓ እቲ ግምጥልሽ ፖለቲካዊ ኣሰላልፋ ህግደፍ ተጋሂዱ። እቲ ናይ ሓይልታት ዝምድና በቲ ሓደ ወገን ወያኔ ሓርነት ትግራይ በቲ ኻልእ ወገን ከዓ ህግደፍ ብልጽግናን መቓድሾን ብሓባር ምንባሩ ብንጹር ትረአዩ። ሕርያ ዝምድና ህግደፍ ብንጹር ኢዳ እታውነት ኣብ ጉዳይ ኢትዮጵያ ዘርኢ ብምንባሩን ብምዃኑን
ሓደገኛ ሳዕቤኑ ብብሩህ ተጋሂዱ። ብመሰረት እቲ ኣቐዲሙ ተደኲኑ ዝነበረ ኣሰላልፋ ፖለቲካዊ ሓይልታት ውጋ ኣብ ኢትዮጵያ ትግራይ ብ4 ሕዳር 2020 ተኸፊቱ። እቲ ውግእ ንትግራይ ብንጹር ናይ ምህላውን ዘይምህላውን ሕቶ እዩ ነይሩ። ናይቶም ብኣንጻሩ ተሰሊፎም ዝነበሩ ሓይልታት ሸቶ ግና ሓደ ዓይነት ከም ዘይነበረ ቐልጢፉ ምልክታት ኣርእዩ። ዕላማ ህግደፍ ሕነ ምፍዳይን ንስልጣነይ የስጋኣኒ እዩ ዝበሎ ናይ ጎረቤት ሓይሊ ምጥፋን ነይሩ። ዕላማ ብልጽግና ብተመሳሳሊ ኣብ ፈደራላዊ መንግስቲ ኢትዮጵያ ኣብ ስልጣን ከይወዳደረኒ ዝበሎ ውድብ ህወሓትን ህዝቢ ትግራይን ምድኻምን ተወዳዳሪ ናብ ዘይኮነሉ ደረጃ ምልማስን ነይሩ። እቲ ኣብ መስርሕ እቲ ውግእ ካብ ሰልፊ ብልጽግና ኢትዮጵያ ብርእቶ ክርሕቕ ዝጀመረ ኣምሓራ ኸዓ ኣብ ትሕቲ ምምሕዳር ክልል ትግራይ ዝነበረ ራያን ወልቃይትን ናብ ምምሕዳሩ ንምምላስ ምዃኑ ብግብሪ ተራእዩ። እቲ ውግእ ነዚ ናይ ዝምድናታት ዘለቕለቕን ዝተበተነ ሸቶን ሓቒፉ ንዝተወሰነ ምስተጓዕዘ ውግእ መፍትሒ ክኸውን ከም ዘይከኣለ ብደረጃ ውሽጣዊ ዓቕሚ ናይቶም ተዋጋእቲ ኾነ ናይ ግዳም ሓይልታት ተጽዕኖታት መገዲ ዘተን ሰላምን ይምጻእ ዝብል ሓሳብ ደራኺ ኾይኑ ርእይቶ ሰልፊ ዲሞክራሲ ህዝቢ ኤርትራ ኣብዚ እውን ካብ ንግህኡ ንጹርን ናይ ሰላማዊ ፍታሕ ደጋፍን ኮይኑ እዩ ጸኒሑ። ሰልፊ ብልጽግና ኢትዮጵያ እንተዝሓሰቦ ስለ ዝዘዐወተ እንተስ ብውግእ ክጓዓዝ ዓቕሚ ስለ ዝሰኣነ ንዘተ ኸም ኣማራጺ ክውሰድ ከም ዝኽእል ምልክታት ኣርእዩ። ክሳብ ሕጂ እውን ኣብዚ ሓሳብ ዚ ሕሲሲ ይብል ኣሎ። ህግደፍን ኣምሓራን ግና ነቲ ናብ ሰላማዊ ፍታሕ ዝደፍእ ውሽጣውን ግዳማውን ድርኺት ተሓሲሞም ብውግእ ኢና ንቕጽል ኣብ ዝብል ደሪቖም። እዚ ነቲ ውግእ ክጅመር እንከሎ ዝነበረ ኣሰላልፋ ክቕይሮ ግድን ነይሩ። ከምኡ ዓይነት ምልክታት ከዓ ጐሊሑ ይረአ ኣሎ። ጕጅለ ህግደፍ ቀዳማይ ነገር ባህሪኡ ስለ ዝኾነ ካልኣይ ምኽንያት ከዓ ንመገዲ ሰላም ብመንጽርቲ ናብ ውግእ ዝኣተወሉ ሸቶ ዘኽስሮ ስለ ዝኾነ ከምኡ ዝኣመሰለ ውግእ ጥራይ ዝመርጽ መዛምድቲ ሃሰስ ክብል ግድን እዩ። ነዚ ዝምጥን መዛምድቲ ኾይኑ ዝረኸቦ ኸዓ እቲ ብሓይሊ ዝሓዝክዎ መሬት ራያን ወልቃይትን ብሕጊ ኣይረክብን እየ ዝብልን ምእንቲ ዚ ሓይልታት ምክልኻል ትግራይ ክሳብ ዝሰዓር ክዋጋ እየ ዝብል ዘሎን ክፋል ኣምሓራ መዛምድቱ ንኽኸውን ሓርይዎ ኣሎ። ነዚ ንምርዳእ ነቲ ኣብ ማሕበራዊ መድያታት ብዛዕባ ዝምድና ህግደፍን ኣምሓራን ዝበሃል ዘሎ ንግዚኡ ኣወንዚፍካ ህግደፍ ምስቶም ምኩሓት ኣምሓራ ክዛመድ ባህርያዊ እዩ። ዒራድኣ ኣየገድሶን እዩ እምበር ነዚ ዝምድና ክሓርን ከሎ ነቲ ብታሪኽ ናይ ኤርትራ ነጻነት ዘይቅበል ሕጂውን ሎሚ ኣብ ሕሞራ ጽባሕ ናብ ኣስመራ ዝዝምር ዘሎ ሓይሊ ከም መዛምድቲ ኣይምመረጾን። በዚ ኾይኑ በቲ ሕልሚ ህግደፍ ክለኻኽም እንተዘይኮይኑ ዝዕወት ኣይኮነን። ግምጥልሽ ፖለቲካዊ ኣሰላልፋ ህግደፍ ናይ ምባልና መበገሲ ኸዓ እዙ እዩ።